እዚ ፈነወ ራዲዮ ጽንዓት ከተማ ማንሃይም ራዲዮ ጽንዓት ማንሃይም ኣብ ቤርሙዳ ፎም ብ89.6 ብ105.4 ሜጋሃርትስ ማንሃይምን ሃይድልበርግን ከባቢውን ይፍኖ ብኢንተርነት እትከታተሉ ከዓ www.bermudafunk.org/livestream.html ኢልኩም ክትኣትዉ ትኽእሉ ኢኹም።

ዝኸበርኩም ሰማዕትና ብፍላይ ኣካሪት ኣካል ሃገራዊ ሽማግለ ሓበሬታ ምዝህልወኩም ኣብ ናይ ሙዚቃ መደብ እንዳሃለና እንዳደወልኩም ሓበሬታ ክትቡ ትኽእሉ ኢኹም። ዘለናዮ ስትድዮ ስትድዮ ሓደ እዩ 06213398901 ክደግመ 06213398901 ኣብዚ ደው ኢልኩም ሓበሬታ ፍሉይ ሓበሬታ ምስ ዝህልወኩም ናብ ህዝቢ ዝቐርብ ከተቕርቡ ኣብ ግዜ ናይ ሙዚቃ ግዜ ቴሌፎን ነፃ እዩ።

وحسنت هاجر بخمي مبل سلاسان حموشتنا عمد تصنبلنا صنات اريترا صنعاتنا وحسنا بتحت زبل مريحتما عوشت هاجرن اريتراوان ابزركبلو هاجرات وصان كم وترو بعز ستا في حزبي بلعل دمقتن معارغن كم تصنبل زفلاتي صنعاتنا وحسنا زبلنا يلوم عمد تيما نمغلص وري انجليزاو ناي سنفت تمارا ماري تشارلز داروين زخافري داروين نحق في القات بقع يسرر دخوم يتسنت كبل يغليصوا باقلالصو زخونه هيوتاوي ببلصاتو ببقعاتو تصاوارنوتن صنعاتن يقصالن تزرغاغص ودسب امرو سلاز تعدلو نزه بحرياو حجز بمطون زغير زمدناتاتو اب حالتن من ببارن كم زمسرت زغبر محبراوي هيوت ባህልን ክብርታትን ከማዕብል ክይሊ ይሁንምበር እቲ አማንጎ ህዝብታትን ሀገራትን ዘሎ ውድድር በእንቆት ምስነስ ተንትኖ ዝማዕበለ መልክዕ ናይ ዝመሰረታው ሕግ ተፈጥሮይ ብቁዕ ይሰረር ድኹም ይጸንት ነዚ አብነት ዝኸውን ኩሉና ንፈልጦ ሓደ ጥቕስ ክንጠቅስ አብ መፋርቅ ዝሓለፈ ዘመን ዳርጋ ኩሉን ሀገራት አፍሪካ ካብ መግዛእቲ ክላቀቃን ከለዋ ህዝቢ ኤሪትራ ምስለ ጂኦፖለቲካዊ ረብሓታት ርእሲ ሓያላን ኣሜሪካ ተባሂሉ መሰር ርእሰ ውሳኔኡ ተነፊግዎ እዩ እቲ ተግባር ፍትሓዊ ከምዘይነበረ ኣብቲ ግዜ እቲ ፀሓፊ ጉዳያት ወፀ ኣሜሪካ ዝነበረ ጆን ፎስተር ዳላስ ተዛረቦ ቃላት ይምስክር ብዓይኒ ፍትሒ ርእቶ ህዝቢ ኤርትራ ብ ግምት ክኣቱ ይግባእ ነይሩ እንተኾነ ግን እስትራቴጂያዊ ረብሓና ኣብ ቀይሕ ባሕርን ማእከላይ ምብራቕን ዓለማዊ ሰላምን ፀጥታን እቲ ሃገር ምስታም ሓዛና ኢትዮጵያ ክትቁረን ግድን ገይርዎ ኣሎ እዚ ቃላት እዚ ዓለማዊ ዝምድናታት ኣብ ፍትሒ ሞራልን ቅንዕናን ዘይኮነ ኣብ ቅልፅምን ረብሓታትን ከም ዝምርኮስ እዩ ዘመልክት ስለዚ ድማ ንረብሓ ሓያላን ተባሂሉ መሰል ድኹማት ከም ዝርገፅ ናይ ኤርትራ ታሪክ ጭቡጥ መረዳእታ እዩ ህዝቢ ኤርትራ ኣብቲ እዋን እቲ ፖለቲካዊ ብቕዓቱን ጥምረቱን ድኹም ስለ ዝነበረ እዩ ግዳይ ናይ ከምዚ ዝኣመሰለ ዘይፍትሓዊ ውሳኔ ክኸውን ክኢሉ መበል 35 ዓመትና ፅነት ኤርትራ ኣብ ንዝክረሉ ቅንያት እምበኣር ነቲ ፅንዓትና ወሓስና ዝብል ቴማና ብመንፅር ዝሓለፍናዮ ታሪክ ክንርእዮን ከነስተንትኖን ኣገዳሲ እዩ ምክንያቱ ብመጠን ድሕሪት ዝጠመትካዮ ኢኻ ንቅድሚት ትስጉም ህዝብን ሃገርን ከዓ ሕሉፍ ተመክሮታቱ መወከሲ ከይገበረ ንቅድሚት ክስጉም ዘለዎ ተኽእሎ ድሩት እዩ ብዙሕ እዋን መሰረት ዓወት ፈትሓዊ ዕላማ እዩ ይበሃል እዩ ብርግፅ ፍትሓዊ ዕላማ ሓደ ረቑሒ ናይ ዓወት ክኸውን ይኽእል እዩ ተዓዋትነት ናይ ዝኾነ ጉዳይ ፍትሓዊ ይኹን ዘይፍትሓዊ ዝውስን ግን ካልኦት ብዙሓት ረቑሒታት ኣለዉ ፍትሓዊ ዕላማ ዘለዎ ጉዳይ ብዝተፈላለየ ድኽመታት ክሰዓር ይኽእል እዩ ኣብ ታሪክ ዓለምና ነዚ ሓቂ እዚ ዘረጋግፅ ብዙሕ ኣብነታት ምጥቃስ ይከኣል እዩ ብኣንጻሩ ዓመፅ ኣብ ልዕሊ ፍትሒ ክዕወት ሳሕቲ ተኽእሎ ኣሎ ነዚ ዘረጋግፅ ኣብነታት እውን ውሑድ ኣይኮነን ኣብ ሰውራ ኤርትራ ተስፋዓወት ጭልምልም ዝበለሉን ናብ ደንደስ ስዕረት ምግምጋም ዝተራእየሉን ብዙሕ ፅንኩር መድረኻት ተሰጊሩ ኣብ መም መድረኹ ብብቕዓትን ብልፀትን ዘዕቢ ተበግሶ እንተዘይውሰድ ነይሩ ከዓ እቲ ታሪክ ብስዕረት እንተደምደመ ወይ ካልእ ምኾነ መሪሕ ውድብ ህዝባዊ ግንባር ብዘረጋገፆ ስነ ሓሳባውን ፖለቲካውን ብቕዓት ከምኡውን ነዚ ስነ ሓሳባዊ ዝተኸተሉ ዘካየዱ ሓያል ስራሕ ግን ሕቶ ህዝቢ ኤርትራ ንመሰር ርእሰ ውሳነ ተደቕሶ እናተባህለ ክሰርርን ክሕይልን ነቲ ብዓበ ደረጃ ኣንጻሩ ዝነበረ ሚዛን ወታሃድራዊ ሓይሊ ቀይሩ ክዕወት ክኢል እዩ መሰረት ዓወት ህዝቢ ኤርትራ እምበኣር መሪሕ ውድብ ህዝባዊ ግንባር ፍትሓዊ ዕላማ ህዝቢ ኤርትራ ንምዕዋት ዝሃነፆ ብቕዓት ከምኡውን ህዝብን ተጋዳላይን ዘርኣዮ ዘይክማህ ፅንዓትን እዩ ጽንዓትና ወሕስና ዝብል ቴማ እምበኣር ህዝቢ ኤርትራ ኣብ ታሪኹ ንዝሓለፈ ጉዕዞ ብልክዕ ዘንጸባርቕ እዩ ህዝቢ ኤርትራ ፍትሓዊ ዕላምኡ ክዕወት ዝኽኣለ ብዘገርም ጽንዓት ስለ ዝተቓለሰ እዩ ኣብ ርእሲ ተመክሮ ሓርነታዊ ቓልስና ኣብ ትሕቲ ጽላል ናጽነት ዝሓለፍናዮ 35 ዓመታት እውን ነዚ ሓቂ ዝደጊሙ ኣድሚቕዎ ኣሎ ዓለም ናይ ረብሓን ውድድርን መድረኽ ምዃና ካብ ተመክሮና ንላዕሊ ምስክር የለን ኣብ ከምዚ ዓይነት ዓለማዊ ኩነት ሕብረተሰብ መሰረት ህላዊኡን ቀጻልነትን ካልእ ዘይኮነ ገዛእ ብቕዓቱን ጽንዓቱን እዩ ብዘይክኡ ውሕስነት የብሉን ብዘይብኡ ኣብ መንደቕ ዘይብሉ ቀፅሪ ከም ምንባር እዩ
ምክንያቱ ስንፍ ዝበለ ወይ ብቕዓት ዝጎደሎ ዘናሕስየሉ ወይ ደንጊፁ ዝነሕፈ የለን ብርግፅ ድማ ህዝቢ ኤርትራ ኣብዝሓለፈ 35 ዓመታት ካብቲ ናይ ግዜ ሓርነታዊ ቃልሲ ዘይንእስ ንብቕዓቱ ክፍትን ንፅንዓቱ ከማህምን ዝተዳናደነ ብዙሕ ተፃብኦታት ይገጢምዎ እቲ ኣብ ሓርነታዊ ቃልሱ ዘማዕበሎ ክብርታት ስነ ኣእምራዊ ብልፀትን ፅንዓትን እንተዘይውንን ከዓ ነዚ ከቢድ ተፃብኦታት ዝሰጊሩ ዳግማይ ብኣንፀባራቂ ዓወት ክወፅእ ኣንበይምክኣለን ነዚ ታሪካዊ ሓቅታት እዚ ምዝካርን ምስትንታንን ዘድለየ ኣብ ሕሉፍ ታሪክ ንምንባር ኣይኮነን ሕሉፍ ታሪክ ምስትውዓል ዘድሊ ሓድሽ ታሪክ ንምስራሕ ድራኸ ስለ ዝኾነ እዩ ምክንያቱ ሕብረተሰባት ወትሩ ኣብ ቃልሲ እዮም ዝነብሩ ቃልሲ ንዝሓሸ መጻኢ ዘቋርፅ መስራሕ ኣይኮነን ናዚ ሕጂ ዘሎ ወለዶን መጻኢ ወለዶታትን ቃልሲ እንታይ እዩ እንተ ዳኢልና ነቲ ብፅንዓት ዝተዋሕሰ ሃገር ሕጂውን ብኩሉ መዳይ ምድልዳሉ እዩ ህልው ኩነታት ዓለምና ዝነግረና መልእኽቲ እንተሎ ንስ እዩ ከምቲ መንእሰያት እዋን ሓርነታዊ ቃልሲ ብልዑል ስነ ኣእምራዊ ብቕዓት ነቲ ፅንኩር መድረኽ ዝበቕዕዎ መንእሰያት ናይዚ ግዜ እዚ እውን ከም ተረከብቲ ሃገር መጠን ኣብ ምውሓስ ድሕነትን ቀፃልነትን ሃገር ንቑሓት ብቑዓትን ብሉፃትን ክኾኑ የድልየና ነዚ ብልፀት እዚ ንምውናን ድማ ነቲ መሰረትናን ምስጢር ብልፀትና ዝኾነ ሃገራዊ ክብርታትን መትክላትን ምኽታል የድሊ ፅንዓትና ዋሓስና ክንብል ከለና ፅንዓት ሓደ ካብቶም ጎሊሖም ዝጥቀሱ ክብርታት ስለ ዝኾነ እምበር ህዝቢ ኤርትራ ኣብ ነዊሕ ቃልሱ ብዙሕ ወርቃዊ ክብርታት ክኩስኩስ ዝኽኣለ ህዝቢ እዩ በዚ ክብርታት እዚ ድማ ኣብ መንጎ ኩሉ ክፋላት ሕብረተሰብ ኤርትራ ብዘያፈላለየ ሃይማኖት ፆታ ቀቢላ ቋንቋ ባህልን ማሕበራዊ ቦታን ልዑል ስኒትን ጥምረትን ብምንዳቕ ኩሎም ዜጋታት ከም ዕላማ ዝወስድዎ ዝኣምንሉ ዝምርሕሉን ዝከላኸልሉን ዝስውኡሉን መትክላት ብምምዕባል ብመንነቱ ዝሕበን ኣብ ገዛ ሰብኣዊ ዓቕሙ ልኡል ምትዕማን ዘለዎ ብርቱዕ ህዝባዊ ስነ ኣእምሮ ክፈጥር በቂዕ እዩ ነቲ ዓለም ዘይከኣልን ዝበለቶ ቃልሲ ኣንጻር ርእሲ ሓያላን ከም ዝከኣል ዝገበረ ትሕቲ መሬት ክቕበር ዝተፈርደ ህዝባዊ መሰል ካብ መዓሙቕ ኣውፅኡ ኣብ በሪኽ ዝፋን ዘንበረ ረቂቕ ሓይሊ ነዚ ሃገራዊ ክብርታት እዚ እዚ ኣብ ነዊሕ ሓርነታዊ ቃልሲ ዝተኮስኮሰ ክብርታት ንህዝቢ ኤርትራ ንናፅነት ኣብቂዕዎ ጥራይ ዘይኮነ ድሕሪ ናፅነት እውን ናብ ተረካቢ ሕድሪ ወለዶ ብምስግጋር ንህንፀት ስልጡን ሃገር ድልድል መሰረት ኣንፂፉ እዩ ረዚን መስዋእቲ ከፊላ ሓርነታ ዝተጓናፀፈት ኤርትራ ብናፃ ፖለቲካዊ መስመርን ሕርያን ብሰብኣውን ሃገራውን ክብረት ብመንፈስ ርእሰ ምርኮሳ ብኣርኣያነት እትጥቀስ ሃገር ክትከውን ዘብቅዓ እቲ ኣብ ፅንኩር ቃልሲን ናፅነትን ልዑላውነትን ዝተመልመለ ኣብ ኩሉ መዳያት ሓርነት ውሳነ ዘፍቅር ኩነተ ኣእምሮ ህዝባን መሪሕነታን እዩ ሳላዚ ገድለኛ ኩነተ ኣእምሮ እዚ ኤርትራ ምእንቲ ጥዑም ግን ግዜያዊ ፍታሕ ኢላ ፖለቲካዊ ናፅነታ ዘግድዕ ኣቋራጭ መንገዲ ሓረየትን ሓቅን ፍትሕን ዝጠልቦ ክቡር ዋጋን ምፅማምን ክትከፍል ወትሩ ቅርብቲ ብምዃና ማዕበላት ሽርሕን ተፃብኦን ውዲትን ብድሆን ክንዲ ዝተኸመሮ ይኮመር ካብቲ ፀኒዓ ዝሓዘቶ ነፃ መስመር ከንደል ህፃ ኣይከኣለን ህዝብን መንግስትን ኤርትራ ልክዕ ከም ናፅነት ቁጠባዊ ሓርነት እውን ብዕዮን ፃዕርን እምበር ብልግሲ ዝርከብ ማንና ከምዘይኮነ ብምእማን ንፖለቲካዊ ይኹን ቁጠባዊ ፅጋዕተኝነት ኣይፋል ብምባል ነቲ ሓቀኛ መንገዲ ክብረትን ብልፅግናን እዮም መሪፆም ፅንዓት ብኣጋጣሚ ዝኽሪ ናይዛ ክብርቲ ዕለት ናፅነት እምበኣር ነዚ ሓቂ እዚ ደጊምና ብዕንቀት ብምስትንታን እቲ ኣብ ነዊሕን መሪርን ሓርነታዊ ቃልስን ናይ ድሕሪ ናፅነት ጉዕዞናን ዝተሃንፀ ምስጢር ሓይልና ብቕዓትና ብልፀትና ዝኾነ ባህልን ክብረታትን ብቐልፃልነት ንምዕቃቡ ንምምዕባሉን ምድልዳሉን ቃልና ንሐድስ መጽሔት መንእሰይ ቁፅሪ 88

መልኣከ ኣብርሃም ንሕና እንዲና ብበዓል ሓደ መስከረም ዝደረፋ ደርፊያ ናይ ብሓቂ ብዙሕ ትርጉም ዘለዋ ደርፊያ ክትስማዕ ዘለዋ እያ። ካብዚ ቐፂልና ኣብቲ ናይ መወዳእታ መደብና ደላ ዝኽሪ መስከረም ሰነዳት ቅድሚ 65 ዓመት እንታይ ይበሃል ነይሩ፣ ከመይ እዩ ነይሩ፣ እዚ ታሪክ ስለ ዝኾነ ናብኡ ከነብል ኢና።

ዝኸበርኩም ሰማዕትና ኣብዚ ናይ ሎሚ መደብና ዓጊብኩም ክትኮኑ ተስፋ እንዳገበርና ኣብ ዝመፅእ ድሕሪ ክልተ ሰሙን ክሳብ ንረኸብ ናይ ሎሚ መደብና ኣብዚ ደምዲምና ኣለና ፅቡቕ ሰንበት ክኾነልኩም እንዳተመነና ድሓን ቀኒዩ